سلام لكي مريم دنقل نصفت سلام لكي مريم دنقل نصفت سلام لكي مريم دنقل نصفت يا جن ارغب يا جن ولا لا فطرت بسلام تا سكن وزوزات كيت يا ملاك منات يا سما يمتر فطاري يا سواز ماري ዝራና ዳዊት በባህሪ ቃል ኪዳኗ የማይፈርስባት ነዋሪ እልፋላፍ መላእክት አሏት ነባሪ ያገልግሉሽ ብሎ የሰጣት ፈጣሪ እኛን ይዛ ፍጥረት ዓለሙን መካሪ ወላላዊት ብዛይት ዓለም ብጽይት ከወተት ውዳሴ ስቶም በእውነት ከወለላ ታምሩሽ ጦም ሲበላ የብርሃን ዘውድ የብርሃን አክሊል ደፍተሽ ድረሽልን በሰረገላ ሆነሽ ይሸሻሉ አጋንንት አንቺን ሲያዩሽ ስታገለግል በቤተ መቅደስ ስትሰራ ነይ ጫሏት ሊቃውንት መክረው በሴራ ተመግኝተው ምናምን ኃጢአት ሳትሰራ እንደ ፀሐይ

ባሰብ ያንን ግሩም ያንን ደስ የሚል ማዛ በነጽህና ያለ ሩካቤን አርግዛ ወለደችው በቤተልሔም ተጉዛ ምጥ ያለባት በመላእክት እጅ ተይዛ የታደለች የተባረከች ፍጥረት የበላውን ሰባ ስምንቱን ነፍሳት አገባችው በጥርኙ ሀገነት ከአድማስ አድማስ ወረቀት ቢሆን መሬት ቀለም ቢሆን የሶስት ወር ውሃ ክረምት በር ቢሆን የዚህ ዓለም ሁሉ እጽዋት ቢጻፍ አልክም የታምርሽ ብዛት ንግባር ብሎ መናሴ ፈጥረን ከጥንት ፈጥሮ ሰጠን።

ወርድበት መቼ ወዳል ከሳት እኛ ግና በኃጢአታችን ብዛት እንወድቃለን ከዚያ ጨለማ ክርፋት አደራሽን ምዛይታልን ብጽይት በማልቀስሽ በመጨነቅሽ ብዛት ሩሲለን እንድታጭን ከሳት ቃል ኪዳንሽ እጅግ ታላቅ ነው ከጥንት አንቺናም ነው እንዴት ይጎዳል ፍጥረት ማህደሩ አምላከ ሰማይ እናት ታይቶ አይጠገብ ሁልጊዜ ልጅሽ ምህረት እኛን በቀኝ